በሌላው ትከሻ ለመኖር አልሻ ለእስራኤል ቀንስራ ለቆፍር ለሸከም ከመርያም ምድር ሆነ ወታደር አገልግል አስፈላጊው መንገድ ኑሮዬ ላይ ሻሽ መቺኔ ትርፍ ፈለኩ